የእሷ ማዕዘን ሲሄድ ላይ ታላላ ፈራሴ በተሰይሌ ለቲቪ ሆኖ ከሌ ብሪ የሰማ አስከባሪ ማውረስ አትፈልግም።